0: ሰላም እንደምን አምሽታችኋል አድማጮቻችን የማክሰኞ ምሽት የቢቢሲ አማርኛ የራዲዮ ፕሮግራማችንን ጀምረናል። ለዛሬ የነ አቶ ዮሐንስ ቧያለው የፍርድ ቤት ውሎ
1: ምግብ መጽሐፍ ልብሳችን አልጋችን ያብሩን ይዘን እንተኛው 61 ሰው ሁለት ፍርድ ቤትና አንድ ሾር ላይ ያለው ጣብጣባብ ነው ዳስካይ ውስጥ አለን የሚል ነው። እንግዲህ ኮማንደሩ ለፍርድ ቤቱ መልስ ሰጥቷል።
0: AI የኢትዮጵያን ሙዚቃ መልክ እንዴት ሊለውጠው ይችላል?
2: AI አሁን አርቲፊሻል ኢንተለጀንሱ በቃ ሁሉንም ነገር ተቀብሎ ስለያዘው የወደፊቱ ዓለም ጥሩት መስለኝ በሁሉም ዘርፍ ነው ማውራሽ።
0: ክብሮሰን ስላስመዘገበው ሊዮኔል ሜሲም ዘገባ ይዘናል እንድትከታተሉን ግብዣችን ነው። የፌደራል ከፍተኛ ፍርድ ቤት በእናቶ ዮሐንስ ቧያለው መዝገብ በሽብር ተከሰው በእስር ላይ የሚገኙትን ተከሳሾች የሰብአዊ መብት አያያዝ በተመለከተ ድንገተኛ አጣሪያ ካለ መመደብ መወሰኑን የተከሳሾች ጠበቃ ተናገሩ። የፌደራል ከፍተኛ ፍርድ ቤት ህገ መንግስትና ሽብር ወንጀል ችሎት በዛሬው ውሎ ይህንን ውሳኔ ያሳለፈው የተከሳሾቹን አያያዝ በሚመለከት የቂሊንጦ ማረሚያ ቤት ኃላፊ ቀርበው የሰጡት ማብራሪያ በተከሳሾቹ በኩል ተቀባይነት በማጣቱ እንደሆነ ጠበቃ ሰለሞን ገዛኝ አስረድተዋል። ጠበቃ ሰለሞን ዛሬ የተቀጠረው ለምን እንደነበር በማስታወስ ይጀምራሉ።
1: ዛሬ የተቀጠረው ለሁለት ነገር ነው። ዋናውና ትልቁ ነገር ከአቃቤ ህግ ያቀረባቸው ማስረጃዎችና የእኛን አስተያየት በማየት ይከላከሉ ወይስ አይከላከሉ፣ በነጻ ሊሰነበት ይገባል ወይስ አይገባም የሚለውን መደበኛ ቀጠሮ ሳይሰጠው በእንጥልጥል የነበረውን ብይን ለመጠባበቅ ነው። ሁለተኛ እንደገና ደግሞ ከዚህ ቀደም በተደጋጋሚ ጊዜ በማረሚያ ቤቱ በኩል ሊፈጸምላቸው የሚገባ ነገሮች እንዲፈጸሙ በማለት ፍርድ ቤት ትእዛዝ ቢሰጥም ባለመፈጸማቸው፣ እንዲሁም በፍርድ ቤት ትእዛዝ መሰረት እየተፈጸሙ ያሉት ነገሮች በመቋረጣቸው እነሱን በተመለከተ አሁንም ድጋሚ አልተፈጸመልንም ብለው አቤቱታ በማቅረባቸው የቂሊንጦ ማረሚያ ቤት ኃላፊ ምክትል ኮማንደር ጣሰው ይግዛውን ቀርቦ እንዲያስረዳ በሚል አንዱ እሱ ነው። ከዛ ደግሞ የኢትዮጵያ ሰብአዊ መብት ኮሚሽን ስለደረሰባቸው የሰብአዊ ጥሰት ከሸዋ ወረዳ ጀምሮ ያለውን ለፍርድ ቤት ሪፖርት አቅርቦ ፍርድ ቤቱም ያንን ሰብአዊ ጥሰት የፈጸሙ ሰዎችን ምርመራ ተደርጎ የሚጠየቁት እንዲጠየቁ የሚል ሪኮማንዴሽን በሰጠው መሰረት ፍርድ ቤቱም ለፌደራል ፖሊስ ምርመራ እንዲደረግ አዞ ነበር። ስለመጠባበቅ ሌላው የማረሚያ ቤቱ የጥበቃ ኃላፊው ኢንስፔክተር ድሬማን በተመለከተ ማስረጃውን አሰባስቤ ለአቃቤ ሕግ አስተላልፌያለሁ ብሎ ነበር የፌደራል ፖሊስ። እሱን ለመጠባበቅ ነው ዛሬ የተቀጠሩ የቀረቡት የማረሚያ ቤቱ ኃላፊ ምክትል ኮማንደር ጣሰው ቀርቦ አስረድተዋል።
0: በዛሬው ችሎት ቀርበው ማብራሪያ የሰጡት የማረሚያ ቤቱ ኃላፊ ያነሷቸውና ተሻሽለዋል ያሏቸው ሀሳቦች ግን በተከሳሾች በኩል ተቀባይነት አለማግኘታቸውን ጠበቃቸው አስረድተዋል።
1: የተከበሩት ዮሐንስ ቧያለውና የተከበሩት ክርስቲያን ታደለ አልተፈጸመልንም ኮማንደሩ የሚሉት ነገር በፍጹም ውሸት ነው። ለምሳሌ ከዋናዎቹ ቤተሰብን ጥየቃ በተመለከተ ልጆቻችንን አቅፈን እንዳንስም ተደርገናል። ምግብ ሲገባልን በማሽን እንደሚፈተሹ ሁሉ ሌላ 3 ጊዜ እየተፈተሽ ህመም ተደርገናል። ከዛ ውጪ 5 ተከሳሾች እነዚህ ምክር ቤት አባላት ከመማቸው አንጻ ፍርድ ቤት ባዘዘላቸው መሰረት ቤተሰብን ቁጭ ብሎ እንዲያናግሩ ነበር። ኮማንደሩ ያን አርገናል ቢሉ ውሸት ነው አሉን ዮሐንስ። ምንም ነገር የተደረገ ነገር የለም። ዝም ብሎ ብቻ አንድ ወንበር ራቅ አድርገው አስቀምጠው ቤተሰቡ ራቅ ብሎ ቆሞ ምንም መነጋገር የማንችልበት ሁኔታ ነው ያለው፣ ውሸት ነው። ሌላው ከፍሩት ጋር በተመለከተ ገቡት ዋተር ሜሎን እና ፓፓዬ፣ እኛ እንግዲህ ፍሪጅ የለም ምን የለም፣ ሲገባ በዛ በማሽን ተበርብሮ ነው የሚገባው፣ ታይቶ ነው የሚገባው። መጨረሻ ላይ ግን በቢሉ አሰንጥቀው ፈላልጠው ያስገቡታል። እሱም ለአንድ ጊዜም ለአንድ ሰከንድ እኮ ሳንጠቀም ይበላሻል። በማረሚያ ቤት ውስጥ አሁን ባለንበት ቃሊቲ እንትን ውስጥ አንድ ክፍል ናት፣ 61 ሰዎች ነን። አልጋው ተደራራቢ ሆኖ መተላለፊያ የለውም። እንደገና ደግሞ በእድሜ ገፉና የታመሙ እስረኞች አሉ። ከተደራራቢው አልጋ ላይ ውጡ እየተባለ እየወደቁ ለሌላ ጉዳት ደርሶባቸዋል። በጣም ጠባብ ነው፣ መንቀሳቀስ አይቻልም። ምግብ መጽሐፍ ልብሳችን አልጋችን ሊያብሩን ይዘን የምንተኛው 61 ሰው ሁለት ሽንት ቤትና አንድ ሾር ነው ያለው። በጣም ጠባብ ነው፣ ዳስካይ ውስጥ አለን የሚል ነው። እንግዲህ ኮማንደሩ ባለን አቅም መሰረት ይህንን ፈጽመናል አሉ። ዮሐንስ ቧያለው አልተፈጸመልንም በሚል ብዙ ጭቅጭቅ ነበረ። መጨረሻ ላይ ፍርድ ቤቱ ይህንን ጉዳይ ስለመፈጸሙ ስላለመፈጸሙ የተፈጠሩ ነገሮች ተከስቶ

0: ነገሮች መኖራቸው ስለመኖራቸውን በተመለከተ ድንገተኛ ጥረት አድርጎ መጥቶ ሪፖርት የሚያደርግ አካል እንመድባለን ነው ያሉት።
1: የአዲስ አበባ ምክር ቤት አባል ዶክተር ካሳ ተሻገርም በግላቸው ቅሬታ ማቅረባቸውን ጠበቃ ሰለሞን አክለዋል።
2: የተከበሩ ዶክተር ካሳ ተሻገር የአዲስ አበባ ምክር ቤት አባል ከማስረጃ ጋር ቢታይ ይዞ አቅርቧል። ምንድነው በእሳቸው ስልኬ ነው የሚልሳቸው የዛሬ 3 ዓመት ከሞባይሌ ጋር በፌደራል ፖሊስ ቁጥጥር ነው ያለው። ስልኬም ጠፎን በኤግዚቢትነት ተይዞ እዛው ፖሊስ ነው ያለው። ሆኖም ግን በአሁኑ ሰዓት ቴሌግራም እና ቴሌብር እየተጠቀመ ያለ ሰው አለ፣ ኦንላይን ላይ ነው። ስለዚህ ይሄ ማን እየተጠቀመ እንዳለ እንዴት ሊጠቀሙ ቻሉ የሚለውን ኢትዮ ቴሌኮም አጣርቶ እንዲሁም ደግሞ ፌዴራል ፖሊስ ጉዳዩን አጣርቶ መልስ እንዲሰጥ ብለው ይህንም ትዕዛዝ ሰጥተዋል። ይህንን ለመጠባበቅ ለሰኔ 22 ተቀጥሯል። ከዛ ውጭ መደበኛውን ክርክር በተመለከተ ይከላከሉ አይከላከሉ ወይስ በነጠል ሊሰናበቱ ይገባሉ ሳይገባ የሚለውም አልደረሰልንም በማለት አሁን ለአራተኛው ለአምስተኛ ጊዜ መደበኛ ቀጠሮ ሰጥተውታል። ለሐምሌ 3/2018 ብይን እናነባለን ብለው በዚሁ ተጠቃለው የዕለቱ ችሎት።
1: አሁን ደግሞ ከጊዜ ወደ ጊዜ እየተራቀቀ የመጣው ሰው ሰራሽ አስተውሎት ወይም AI ቴክኖሎጂ ለኢትዮጵያ ሙዚቃ የፈጠረውን እድልና የሚያሳድረውን ተጽዕኖ በተመለከተ ሙዚቀኞችና ባለሙያዎችን አነጋግረን ወደ አሰናዳ ነው ጥንቅር እናልፋለን።
3: AI ሲመጣ ምንድን ነው ያደረገው? ይህንን ነገር ነው በቃ የሙዚክ ዲሞክራታይዜሽን
4: ጠያቂ በሌለበት አስመስለው እንትንን አሉ። እኛም ደግሞ ወዴት ሂደን እናመልክት?
5: መንጨት መፍለጥ አይደለም ምናምን ሊያቀል የሚችል ነገር ሙዚቃ በግሩፕ የሚሰራ ስራ ነው።
6: ባላንስ ካላደረግነው ግን ከባድ ነው የሚሆነው ብዬ አስባለሁ።
7: ስራው ወጥ ኦሪጂናል ኮፒ ያልተደረገ እስከሆነ ድረስ ማለት ነው። ስለዚህ ህጉ ይህን እንዲያካትት ሆኖ አሁን እየመጣ ነው።
1: በሰው ሰራሽ አስተውሎት ወይም በኤአይ የተሰሩ የአንጋፋ ድምፃውያን የሙዚቃ ስራዎች በድጋሚ ተሰርተው እንዲሁም በአዲስ ዜማና ግጥም የተሰሩ ሙዚቃዎች በስፋት በማህበራዊ ሚዲያ እየተጋሩ ነው። የአድማጮችን ትኩረት የሳቡም ይመስላሉ። አንዳንዶቹ በዩቲዩብ በመቶ ሺዎች የሚቆጠሩ እይታዎችን አግኝተዋል። በዚህም ምክንያት የዘመኑ የቴክኖሎጂ ልህቀት በተለይ በሙዚቃው ዘርፍ ምን ያሳጣ ምን ያስገኝ ይሆን? AI ሲበልጥ እየረቀቀ በመጣ ቁጥር የኢትዮጵያን የሙዚቃ መልክ እንዴት ሊለውጠው ይችላል የሚለው ጉዳይ አነጋጋሪ ሆኗል። አንጋፋው ድምጻዊ ጸሐዬ ዮሐንስ የሙዚቃ ስራዎቹ በAI እንደገና ከተሰሩባቸው ባለሙያዎች መካከል ይገኝበታል።
8: አንድ ሁለት ሶስቱ ሰምቻቸዋለሁኝ፣ ግን ያን ያህል በጣም አሰልቺ ነው። ይሰለቻል፣ በጣም አሰልቺ ነው። ቃናውን በደንብ አይለውም። በራሱ ቃና በራሱ እንትን ፈጥሮ የራሱን እንትን ነው የሚለው እና ቶሎ የሚሰለች ይመስለኛል። ሙዚቃ ፊሊንግ አይደለም። ያንን ፊሊንግ ነው ያጣሁበት። እኔ ሙዚቃ ስንሰራ እኮ ፊሊንግ ነው የምንሰራው። ላይቭ ስንጫወት ፊሊንግ ነው። ሙዚቀኛ ሁሉም ሰው በፊሊንግ ነው የሚጫወተው እና ያንን ነው ያጣሁበት። ያ ከሌለ ደግሞ ነገ ከነገ ወዲያ ዘላቂ ላይሆን ይችላል ብዬ አስባለሁ።
1: ሌሎች ባለሙያዎች ደግሞ AI በተለይ አዳዲስ የሙዚቃ ስራዎችን ለመስራት በሀሳብም ሆነ በቴክኒክ ጥሩ አጋዥ ነው ሲሉ በበጎ ተመልክተውታል። ዋና መቀመጫውን በአሜሪካ ያደረገው እሁድ AI መስራችና ስራ አስኪያጅ አቤኔዘር ጌታቸው አጠቃቀሙን ካወቅንበት AI ጥሩ እድልን ይዞ የመጣ ነው ይላል።
3: AI ለእኛ እንዲሁም ለኢትዮጵያውያን ወይ ለአፍሪካውያን የመጣ እድል ነው ብዬ አስባለሁ። ለምን መሰለሽ? ሌላው ዓለም ላይ ወይ ወደዚህ ወደ ዌስተርኑ ስትሄጂ የፈለጉትን አይነት ሙዚቃ የፈለጉትን አይነት ክሬቲቭ ወርክ ለመስራት የሚያስችል ሪሶርስ ነበራቸው፣ አላቸው፣ መስራት ይችላሉ። የአቅም ጉዳይ ችግር አልነበረም። ሶ AI ሲመጣ ምንድን ነው ያደረገው? የሚውዚክ ዲሞክራታይዜሽን፣ እያንዳንዱ ሰው የፈለገውን ሀሳብ እኩል ከሌላው እኩል ማድረግ የሚችልበትን ባላንስ ነው ይዞልን የመጣው ብዬ አስባለሁ። ከሌሎቹ ጋር እኩል የሆነ ሙዚቃ መስራት እንችላለን፣ በተሻለ ታሪክ፣ በተሻለ ሀሳብ፣ በተሻለ አይዲያ።
1: ሙዚቀኛዋ ብሌን ዮሴፍም ቴክኖሎጂው የራሱ የሆነ ጥቅምና ጉዳት እንዳለው ጠቅሳ አዳዲስ ስራዎችን ለመስራት እንደ አጋዥ መጠቀሙ ግን ባለሙያውን ይጠቅማል ብላለች።
6: ጎጂም የሆነው ባላንሱን ሲያጣና ወደ ላይ ብለሽ ራስሽን ስታስረክቢው ነው። ሁሉንም ነገርሽን ማለት ስትማረኪለት ሙሉ ለሙሉ ለሱ ስትሰጪው ነው።
1: ሆኖም AI በተለይ በሙዚቃው ዘርፍ የሰዎችን የአእምሮ ንብረት ባለቤትነት መብት ለመንጠቅ መሳሪያ በመሆን በይበልጥ ይኮነናል። ሁለቱም ባለሙያዎች በዚህ ይስማማሉ።
3: AI በጣም ኤርሊ ስቴጅ ላይ ነን ያለ ነው። ስለዚህ ህጎች አሉ። የኮፒራይት ህጎች በኤአይ ዙሪያ ብዙ እየተገበሩ አይደለም። ከቨር ኤኒ ከቨር ያለ ሙዚቀኛው ፍቃድ ራሱ መስራት በራሱ የኮፒራይትን ህግ የጣሰ ነው ያስባለሁ።
1: የኢትዮጵያ ዘመናዊ ሙዚቃ ሲነሳ ስሙ በግንባር ቀደምትነት የሚነሳው አለማየሁ ሸቴ ባለቤት ወይዘሮ አየሁ ከበደም የባለቤታቸው ስራዎች በኤአይ ተሰርተው መስማታቸው ካሳዘናቸው መካከል ይገኙበታል።
4: በማናለብሽ ታዛቢ በሌላ አስመስለው አይሆ እየተጫወቱት እየተጠቀሙበት ይገኛል። ቤተሰብ እንዳለው ይያለ የታወቀ እንደሌለው ቆጥረው ብዙ ነገር እንትን እያደረጉ ነው። ለማና ቤት ይባላል። በርግጥ ደግሞ በክብር መጣው ደግሞ የጠየቁንም አሉ። ገንዘባቸውን ከፍለው እየተጫወቱም እሱም አንድ አርቲስት ነው።
1: ኢትዮጵያን ጨምሮ በርካታ ሀገራት የባለቤትነት መብትን የሚጠብቁበትና የሚቆጣጠሩበት ህግ የላቸው። በኢትዮጵያ ሙዚቀኞች ማህበር በቅጅና ተዛማሽ መብቶች የሮያሊቲ አስተዳደር አመራር ድምጻዊ ኃይሌ ሩት እንዲህ አይነት ነገሮችን መልክ ለማስያዝ ጥረቶች እየተደረጉ መሆናቸውን ይገልጻል።
7: የኮፒራይት ህግ አብሮ እየተሻሻለ ነው የመጣው ከዘመናዊ ቴክኖሎጂ ጋር ማለት ነው። ኢትዮጵያም አሁን በቅርቡ የWTO-ን ጆይን ለማድረግ አንዱ መስፈርት ኮፒራይት ስለሆነ በዛ ደረጃ አዋጆቿን እያስተካከለች ነው ከነሱ ጋር ፊት እንዲያረግ። ስለዚህ ይሄ ነገር እኛም በስብሰባችን ላይ በተደጋጋሚ በቀደም ተነስተዋል በዚህ በአዋጁ ማሻሻል ላይ ማለት ነው። ስራው ወጥ ኦሪጅናል ኮፒ ያልተደረገ እስከሆነ ድረስ ማለት ነው። ስለዚህ ህጉ ይሄን እንዲያካትት ሆኖ አሁን እየመጣ ነው።
1: የማህበራዊ ሚዲያ መድረኩ ዩቲዩብ ባለፈው አመት ወጥነት ለሌላቸውና ከሌሎች ለተቀዱ ስራዎች ክፍያ መፈጸም እንደሚያቆም ገልጿል። ሆኖም ወጥ የሙዚቃ ስራዎችን ለመስራትም ቢሆን በአግባቡ ጥቅም ላይ ካልዋለ በኢትዮጵያ ሙዚቃ ላይ ከፍተኛ ተጽዕኖ ሊያደርስ እንደሚችል የሙዚቃ ባለሙያዎቹ ስጋት አላቸው። ከስጋቶቻቸው መካከል የፈጠራ አቅምን ያዳክማል፣ በእውቀት ጥቅም ላይ ካልዋለ በጊዜ ሂደት ማንነትና ባህልን ሊነጥቅ ይችላል የሚሉት ይገኙበታል።
5: አሁን አርቲፊሻል ኢንተለጀንሱ በቃ ሁሉንም ነገር ጠቅልሎ ስለያዘው የወደፊቱ ዓለም ጥሩ አትመስለኝም። በሁሉም ዘርፍ ነው ማውራሽ። የወደፊቱ ዓለም አስጨናቂ ነው በጣም።
7: የፈጠራ ስራ ጸርም የሚሆንበት ነው ብዬ አስባለሁ።
6: ኤአይ የተማረው ባገኛቸው ሪሶርሶች በተለይ በዲጂታል ዓለሙ ላይ ያለውን ብዙሃኖቹ በተጠቀሙበት መንገድ ነው እንጂ አሁን የኛ ሙዚቃ በዓለም ላይ ብዙሃኖቹ የተጠቀሙበት አይነት አሰራር አዚያዚያም የለውም። የራሳችን የሆነ ነገር አለን የምንለው ነገር ማለት ነው። እንደ ቅኝቶቻችን እንዳንቺው የያሬዲክ መሰረት እንዳለው መንፈሳዊ መሰረት እንዳለው እነዚህ ሁሉ ነገሮችን አንደርስታንድ ለማድረግ በጣም ሩቅ ነው ኤአይ ከብዙሃኑ ጋር ስለማይመደብ ማለት ነው። ስለዚህ እሱን ነገር ተነጠቅን ማለት ለሚመጣው ትውልድ የሚሄደው የሙዚቃ አይነት የእኛንም ይመስል ትንሽ ቅመም ያለው ግን ስላልቻለው ስላልተረዳው ኤአይ ወደ ራሱ መንፈስ የቀየረው ብቻ ትንሽ ተጽዕኖ በደንብ ይኖራል ትንሽም ሳይሆን።
1: ኤአይ የሙዚቃን ዲሞክራሲ አምጥቷል የሚለው የኤአይ ባለሙያው አቤኔዘር ይህ እንዳይሆን ቴክኖሎጂውን መጠቀም ያለባቸው ሙዚቃን የሚያውቁ ሰዎች መሆን አለባቸው ይላል።
9: ኤአይ ላይ ዝም ብለሽ በቃ ፕሮምፕት ስለጻፍሽለት የሚያወጣልሽ ሙዚቃ አለ። ከዛ ደግሞ ሙዚቀኛ ሆኖ ሙዚቃ መስማት የሚችል ሰው የሚሰራው ደግሞ ሙዚቃ አለ። ሁለቱ የተለያዩ ነገሮች ናቸው። ሰው የሚሰማው ሰው ጋር ሊደርስ የሚችለው ሙዚቃን የሚያክሰው ሲሰራው ነው። ሙዚቀኞቹ ኢናንስ ማድረግ ካልጀመሩ ግን መጠቀም ካልጀመሩ የራሳቸው ዴይሊ ላይፍ ላይ ማስተካከል እነዚህን ነገሮች ኢንተግሬት ማድረግ ካልጀመሩ ሌላው ምንም ስለ ሙዚቃ እውቀት የሌለው ሰው እንደዚህ እንደምታዩ የሙዚቃውን ኢንዱስትሪ ያበላሸዋል የሚል ፍርሃት አለ።
1: ሙዚቀኛዋ ብሌንም ቴክኖሎጂንና የሙዚቃ ስራን ሚዛናዊ አድርጎ መጓዝ እንደሚያስፈልግ ትመክራለች።
6: ኤአይን አሲስት እንደሚያደርግ አንድ ማሽን መጠቀም ጉዳት ላይኖረው ይችላል፣ ግን ኮምፕሊትሊ አቮይድ አድርጎ የሙዚቀኞችን ሮል አድርጎ እነሱ ላይ ዲፔንደንት ከሆንን ግን እንደው ሌላው ቀርቶ ሙዚቀኛ የሚባለው ሙያ ያሳጣል፣ እንጀራቸውን ያሳጣል። ስለዚህ ሙዚቃ መማር ትርጉሙ ምንድን ነው ልትይ ነው? የሙዚቃ መሳሪያ ተጫዋቾች ምን ሊሰሩ ነው የሚለው ነገር እንዳይመጣ በጣም ይሄ ክህሎት ላይ ሰውነት የሚባለው ነገር ላይ እንዳንተጣጣ ባላንስ ማድረግ ይኖርብናል እና ባላንስ ካላደረግ ነው ግን ከባድ ነው የሚሆነው።
1: አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ አጫጭር ዜናዎችን ላሰማችሁ። የኬንያ የጤና ሚኒስትር በአሜሪካ የሚደገፈው የኢቦላ ለይቶ ማቆያ ማዕከል ግንባታ እንዲቆም ወሰኑ። ኤደን ዱኡሌ ውሳኔውን ያሳለፉት የማዕከሉ ግንባታ እንዲቆም ፍርድ ቤት ያሳለፈውን ውሳኔ ችላ ብለው ግንባታው እንዲቀጥል በመፍቀዳቸው ፍርድ ቤትን በመድፈር ጥፋተኛ ተባሉ በኋላ ነው። ለረጅም አመታት ሲራዘም የቆየው የደቡብ ሱዳን የመጀመሪያው ምርጫ ሊካሄድ ነው። በዓለም በድሜ ትንሹ ሀገር ደቡብ ሱዳን ምርጫ በቀጣይ አመት ታህሳስ ላይ እንደሚደረግ የሀገሪቱ ባለስልጣናት አስታውቀዋል። የአሜሪካ መከላከያ ሚኒስቴር ለኢራን ጦርነት ያወጣውን ወጪ ለመሸፈን ወደ 80 ቢሊዮን ዶላር እንደሚያስፈልገው አስታወቀ። ይህ የበጀት ጥያቄ ጦርነቱን ከተቃወሙት የምክር ቤት አባላት ከፍተኛ ተቃውሞ እንደሚገጥመው ይጠበቃል። የሚያንማር ጦር በስድስት ወር ውስጥ ከ700 በላይ ንጹሃንን መግደሉን የተባበሩት መንግስታት ገለጸ። ከነዚህ መካከል 224 ሴቶችና 153 ህጻናት እንደሚገኙበት ሪፖርቱ ገልጿል። አሜሪካ በኢራን ነዳጅ ላይ የጣለችውን ማዕቀብ አላላች። በዚህም ዋሽንግተን ከ10 አመታት በኋላ ለመጀመሪያ ጊዜ የኢራን ነዳጅ በአሜሪካ ዶላር እንዲሸጥ በጊዜያዊነት ፈቅዳለች። ኢራን የኒውክሌር ተቆጣጣሪዎች እንዲገቡ ልትፈቅድ ነው መባሉን አስተባበለች። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ከዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ጋር የሚካሄዱ ውይይቶች ዛሬ ጭምር ሊጀምሩ እንደሚችሉ ገልጸው ነበር። ዜናዎቹ እነዚህ ናቸው። ሌሎች ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን መጎብኘት ትችላላችሁ። የዓለም ዋንጫ እንደቀጠለ ነው። ፋሲካው መንበሩ የሰሞኑ መነጋገሪያ ስለሆነው ሊዮኔል ሜሲ ተከታዩን አሰናድቷል። አርጀንቲና አርጀንቲና
10: ለካሎኔታ ጃጀጎ ሜሲ ሜሲ ሊዮኔል አንድሪያስ ሜሲ የእግር ኳስ አፍቃሪያን በመላው ዓለም ደጋግመው የሚጠሩት ስም ሆኗል። የ39 ዓመቱ የእግር ኳስ ጠበብት ከአርጀንቲና እስከ ስፔን፣ ከስፔን እስከ ፈረንሳይ፣ ከፈረንሳይ እስከ አሜሪካ በክብረ ወሰን ላይ ክብረ ወሰን፣ በክብር ላይ ክብር እየደረበ የእግር ኳስ አድናቂዎቹን አጃይብ እያሰኘ ይገኛል። ከ10 ዓመት በፊት ከብሔራዊ ቡድን ራሱን ለማግለል ተገዶ የነበረው ሜሲ በወዳጆቹና በእግር ኳስ አፍቃሪያን ምልጃ ከተመለሰ በኋላ የዓለም ዋንጫ ውድድር ባለታሪክ ተጫዋች ሆኗል። ከአራት ዓመት በፊት የ35 ዓመቱ ሜሲ ኳታር ላይ በውድድሩ 7 ግቦችን አስቆጥሮ የዓለም ዋንጫን ሲያሸንፍ ዓለምን ጉድ አሰኝቷል። ሜሲ ግን በዚያ አስደማሚ ስኬት በቃኝ አላለም። ከአራት ዓመት በኋላ ድጋሜ ወደ መድረኩ ሲመለስ አሁንም ለማየት የሚናፈቅ ታምረኛ እግሮቹ ታሪክ ከመጻፍ ያልቦዘኑ ክብረ ወሰኖች እንደ ሸክላ በቀላሉ የሚሰበሩለት የውድድሩ ደማቁ ተጫዋች ሆኖ ጉዞውን ጀምሯል። ሜሲ በውድድሩ የመጀመሪያዎቹ 2 ጨዋታዎች ብቻ 5 ግቦችን በማስቆጠር አድናቂዎቹን በደስታ የሚያስፈነድቅ፣ ተቺዎቹን እንደገና እንዲያስቡ የሚያስገድድ መልእክት አስተላልፏል። በጨዋታ ህይወቱ 46 ዋንጫዎችን በማሸነፍ የስኬት ማማ ላይ የተቀመጠው ሜሲ በዓለም ዋንጫ ታሪክ 18 ግቦችን በማስቆጠር ሌላ ክብረ ወሰን ደርቧል። ሜሲ ከብሔራዊ ቡድኑ ራሱን ያገለለበትን ውሳኔ ከቀለበሰ በኋላ ለስድስተኛ ጊዜ በተሳተፈበት የዓለም ዋንጫ 13 ግቦችን አስቆጥሯል። አሁን የውድድሩ የምንጊዜም ከፍተኛ ግብ አስቆጣሪ ሆኗል። በዚህ መድረክ ካስቆጠራቸው 18 ግቦች መካከል 12ቱን ያስመዘገበው ዕድሜው 35 ከሞላ በኋላ ነው። ሜሲ የዋንጫ ብዛት በማከማቸት የሚደርስበት የለም። በዓለም ዋንጫ ከፍተኛው ግብ አስቆጣሪ ነው። 8 ጊዜ ባላንዶርን በማሸነፍ የሚስተካከለው የለም። በአንድ ዓመት ጊዜ ውስጥ 91 ግቦችን በማስቆጠር ወደር የለሽ ነው። 6 ጊዜ የአውሮፓ የወርቅ ጫማን በማሳካት አቻ የለውም። ሜሲ አሁን 39 ዓመቱ ላይ ደርሷል። የጨዋታ ፍቅሩና ብቃቱ በቅርቡ ከሚወደው ውድድር በቃ የሚሉት አይመስልም። ስኬቶቹ ተጨማሪ ድሎችን እያማተረ ለመሆኑ ማሳያ ናቸው። ሜሲ የኳታሩን የዓለም ዋንጫ ስኬት በዚህኛው የዓለም ዋንጫ መድገም ህልሙ ሊሆን ይችላል። በእርግጥ ሜሲ ይህን ቢያሳካ የዘመናዊ እግር ኳስ የምንጊዜም ንጉሥ ያደርገዋል? ሐሳባችሁን አጋሩን።
1: አድማጮቻችን ለዛሬ ያልናቸውን በዚህ ነው የምናጠናቀቀው። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን መጎብኘት ትችላላችሁ። ቢቢሲ ኒውስ አማሪክ የዩቲዩብ ገጻችንንና የዋትስአፕ ግሩፓችንን በመቀላቀል መረጃዎችን ታገኛላችሁ። ነገ በሌሎች ዘገባዎች ጠብቁን። መልካም ጊዜ።
11: ከነጣኔ ሰገንታሌ ቢቢሲ አፋኖ ሮሞቱ ዲያታም ሰገንታንኩን ኢረዴ ቢተምሳሰከለቲ ገልገለሳ ለማፍሸንተማት